ከቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምተና ነቕርብ። ናይ ሎሚ ሰንበት መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ጸሎት መልኣከ እግዚኣብሔር ዝለገሱ ኣስተንትኖ ቃል ኣምላኽ ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ቅዱስ ኣቦና ኣብዚ ሰሙን እዚ ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮን ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ሰንበት መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎቶ ንግሥተ ሰማይ ንነፍሱ ወከፍ ሰብ ነቲ ንእምነት ማዕጾ ዝኸፍተሉን ቤተ ክርስቲያን ንዅሉ ተቐባሊትን ሓብሓቢትን ክትከውን ዘተባብዕን መንፈስ ቅዱስ ክጽውዑ ተማሕጺኖም። መንፈስ ቅዱስ ከዓ ሕውነት ምእንቲ ከስፍንን ምጽራርን ስስዕን ዘይምትእምማንን ጽልእን ንኽንዋጻሉ ይሓግዘና በሉ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ዝሓለፈ ሰንበት ዕለት 24 ግንቦት ኣብ ናይ መወዳእታ ናይ 2026 ዓመተ ምህረት ጸሎቶ ንግሥተ ሰማይ ኣብ ዝለገስዎ ናይ ዕለቱ ኣስተንትኖ ቃል ኣምላኽ መንፈስ ቅዱስ ኣየናይ ማዕጾዩ ዝኸፍት ዝብል ሕቶ ኣቕረቡ። ኣብቲ ሙቐትን ቀውታ ፀሓይን ዝነበሮ ቅርዓት ቅዱስ ጴጥሮስ ርእሰ ሊቃነ ጳጳሳት ነቶም ኣባኡት ተረኽቡ ምእመናን መንፈሳውያን በጻሕትን ነቲ ኣብታ ቐዳመይቲ ቤተ ክርስቲያን ብብዝሒ ዝፈሰሰ ሎሚ ድማ ንኣባላታ ከም ብሓድሽ እተዋህበን ኣብ መዓልታዊ ኩነታትና ብርሃንን ብርታዕን ዝህበና ውህበት መንፈስ ቅዱስ ከስተንትኑ ጻውዒት ኣቕረቡ። ኩሎም ምእመናን ንመንፈስ ቅዱስ ክጽውዑን ነቲ ገና እተዓጽወ ዘበለ ዅሉ ማዕጾ ክኸፍተልና ክልምንዎን ተማሕጺኖም። ኩሉ ሰብ ከም ቤቱ ኾይኑ ዝስምዖ ቤተ ክርስቲያን ምእንቲ ክንምስርትን ኣብ መንጎ ዅሎም ህዝብታት ሰላም ዝሰፈኖ ሕውነታዊ ዓለም ምእንቲ ክንሃንጽን ንኣምላኽ ከምቲ ዘፍቀረና ኣቦ ጌርና እንደገና ክንረኽቦን ኣሎና በሉ። ርእሰ ሊቃነ ጳጳሳት ነቲ ኣብ ግብሪ ሃዋርያት ተገሊጹ ዘሎ ብርቱዕ ንፋስ ብምዝካር ንደቀ መዛሙርቲ ኢየሱስ ወፂኦም ወንጌል ዝተንሰአ ክርስቶስ ክሰብኩ ዝደረኾም ብርቱዕ ንፋስ እዩ ዝነበረ ክብሉ ገሊጾምዎ ይርከቡ። ቅዱስነቶም ከም ዝገለጽዎ እቲ ቐዳማይ ክኽፈት ዘለዎ ማዕጾ እቲ ናይ ኣምላኽ ባዕሉ እዩ። ንሱ ሓቀይና እምነት ዝህብ ትርጉም ቅዱሳት መጽሕፍቲ ንኽርዳእ ዝሕግዘና ከም ብጻይና ገይሩ ገዛ ርእሱ ዝገልጽን ከምውን ኣብ ሕይወቱ ክንካፈል ዝገብረናን እዩውን በሉ። መንፈስ ቅዱስ ብዛዕባ ኣምላኽ ብሕታዊ ተመክሮ ክህልወና ሕጊ ኣብ ምሕላው ጥራይ ዘይኮነስ ኣብ ጐይታናን መድሓኒናን ኢየሱስ ክርስቶስ ክንራኸብ ኣብ ውሽጥና ንኸነለልዮን ኣብ መዓልታዊ ሕይወትና ምልክታት ህላዊኡ ክንፈልጥን ይሕግዘና እዩ በሉ። ርእሰ ሊቃነ ጳጳሳት ኣስዒቦም እቲ ኻልኣይ ማዕጾ ናይ ላዕለዋይ ደርቢ ማለት ናይ ቤተ ክርስቲያን እዩ ብምባል እውን ኣጉልሑ። ከምቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ብተደጋጋሚ ዝብልዎ ዝነበሩ ቤተ ክርስቲያን ክፉት ማዕጾ ዘለዋ ምእንቲ ክትከውን ኣብ ቅድሚ ብድሆታት ዓለም ፍርሕን ጭንቀትን ዘጥፍእ ንሱ እቲ መንፈስ ቅዱስ እዩ ክብሉ እውን ኣስተንተኑ። መንፈስ ቅዱስ ንማዕጾ ቤተ ክርስቲያን ንዅሉ እንተላይ ነቶም ንኣምላኽን ንብጻዮምን ኣብ ተስፋን ሓጐስን ሕይወትን ማዕጾኦም ዝኣጸው ዘበሉ ተቐባሊትን ሓብሓቢትን ምእንቲ ክትከውን ኣፍ ደጊኣ ይኽፈተላ በሉ። ርእሰ ሊቃነ ጳጳሳት ኣብ መደምደምታ ኸም ዝገለጽዎ እቲ ሳልሳይ ማዕጾ ናይ ልቢ ወዲ ሰብ ማዕጾ እዩ። እዚ ድማ ኣብ መንጎ ህዝብታት ሕውነት ምእንቲ ክውለድ ክኽፈት ዘለዎ ኣፍ ደገዩ ክብሉ እውን ኣስተንተኑ። መንፈስ ቅዱስ ንምስራጽን ስስዕን ዘይምትእምማንን ጽልእን ንኽንዋጻሉ ዝሕግዘና ከም ደቂ ኣምላኽን ከም ኣሕዋትን ሓትን መጠን ንሓድሕድና ንኽንነብር የኽእለና። እቲ መንፈስ ጐይታ ዘለዎ ሕውነት ኣብ መንጎ ውልቀ ሰባትን ጕጅለታትን ሕዝብታት ምድርን ድማ እዩ ዝውለድ። ኵላቶም ከዓ ሓደ ዓይነት ቋንቋ ፍቕሪ ክዛረቡ ይጅምሩ። እዚ ድማ ፍልልያት እናሃለወና ክንሱ ሓድነትን ስኒትን ዘምጽእ መንፈስ እዩ ክብሉ ኣስተንትኖኦም ዛዘሙ። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግረይና እዩ።
ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዛዕባ እቲ ብ1963 እተኣወጀ ጉባኤያዊ ቅዋም ካልኣይ ጉባኤ ቫቲካን ብዛዕባ ስርዓተ ኣምልኾ ዘስተምህር ሰነድ ቅዱስ ጉባኤ ኣመልኪቶም ኣብ ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣገዳስነት ስርዓተ ኣምልኾ ኣጉሊሖም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብዚ ሰሙን እዚ ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዘካየድዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቲ ብዛዕባ ሰነዳት ካልኣይ ጉባኤ ቫቲካን ዘካይድዎ ዘለዉ ተኸታታሊ ትምህርትታት ብምቕጻል ብዛዕባ ስርዓትን ምልክታትን ምሳሌታትን ሊጡርግያ ብምግላጽ ስርዓተ ኣምልኾ ደው ክንብልን ምስ ውሽጣዊ መንፈሳዊ ህይወትና ክንራኸብን ይሕግዘና ክብሉ ኣስተንተኑ። ክቡራትን ክቡራንን ሰማዕትና፣ ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን፣ ብዛዕባ ጉባኤያዊ ቅዋም ቅዱስ ጉባኤ እነካይዶ ዘለና ትምህርተ ክርስቶስ ክንቅጽል ከሎና ንሓንሳ ደው ኢልና ብዛዕባ ገለ መሰረታዊ ባእታታት ቅዱስ ሊጡርግያ ማለት ብዛዕባ ስርዓታትን ምልክታትን ምሳሌታትን ከነስተንትን የድልየልና እዩ። ካልኣይ ጉባኤ ቫቲካን ኣብቲ ኣገዳሲ ዕዮ ብዛዕባ ምንቅስቓስ ስርዓተ ሊጡርግያ ተመርኩሱ ኣብ ሕልና እታ ቐዳመይቲ ቤተ ክርስትያንን ኣብ ትምህርትታት ኣበው ቤተ ክርስትያንን ህያው ዝነበረ ሓቂ እንደገና ክንረክብ ሓጊዝና እዩ። ስርዓታት ክርስትያናዊ ሊጡርግያ ደጋዊ ሽፋን ናይ ቅዱሳት ምስጢራትን እኽብካብ ናይ ባሕውሪ ዝግበር ጽምብላትን ዘይኮነስ እቲ መለኮታዊ ውህበት ናባና ዝበጽሓሉ ናይ ቤተ ክርስትያን መትረብ እዩ። በዚ ምኽንያት እዚ ካልኣይ ጉባኤ ቫቲካን ነቲ ኣብ ስርዓተ ኣምልኾ ብስርዓታትን ጸሎታትን ዝፍጸም ምስጢረ እምነት ክርድኦ ይዕድመና። ስርዓት ንሊጡርግያዊ ተግባራትን ብኣዋ ኣቢሉ ድማ ንህይወትና ቅርጺ ይህቦ። ብጐይታና ኢየሱስ ክርስቶስ ኣቢልና ድማ ንህላዊ ኣምላኽ ከነስተማቕሮ ዘኽእለና መንፈሳዊ ስምዒት ይፈጥረልና። እዚ ክኸውን ዝኸኣለ ብዛዕባ ሊጡርግያ ጓኖት ወይ ተዓዘብቲ ጥራይ እንተ ኮይንና ዘይኮነስ የግዳስ ንሕግታት ኣምላኽ ብተኣዛዝነት ብምልኣት ገዛ ርእስና ብኣካልናን ኣእምሮናን ልብናን ኣባኡ ምስ እንሳተፍ እዩ። በዚ ኸምዚ በቲ ቅዱስ ዝኾነ ስርዓታት ንቓል ኣምላኽ ብምስማዕ ኣብ ምስጋናን ኣምልኾን ኣብ ሕውነታዊ ተሳትፎን ከምኡውን ኣብ ናይ ቤተ ክርስትያን ሕብረት ኢና ተፈጢርና። ብሓደ እምነት ሓድነት ብዘለዎ ብዙሕ ገጻት እተኣከብና ጉባኤ ምዃንና ድማ ንፈልጥ ኢና። እዚ ስርዓት እዚ ብግቡእ ኣብ እተገልጸ ተኸታታሊ ኣካላዊ ምንቅስቓሳትን ጸሎትን ይጠቓልል። እዚ ኸዓ ሓደሓደ ግዜ ምስቲ ናይ ውልቀ ሰባት ሃንደበታዊ ዝኾነ ዝንባሌና ዝጋጮ ክኸውን ይኽእል እዩ። ርትዓዊ ኣተሓሳስባዊ ግን ኣብ ውሽጢ ሓደ ንቑፅ ዝኾነ መቓን ብምእታው ንሓርነት ንምቁፅጻር ኣይኮነን። ብኣንጻሩ እኳ ደኣስ እቲ ስርዓት በተኣዝዩ ተራ ዝመስል ዜማታቱ ነቲ ህውከት ዝመልኦ ንጥፈታትና ብምቁራጽ ናብቲ ኣገዳሲ ነገር እዩ ዝመርሐና። በዚ ኸምዚ ብናይ ፈርያምነት ቀመር ዘይምራሕ ካልእ ስፍሓት ዘለዎ ተግባር ከምኡውን ካልእ ናይ ግዜን ቦታን ተመክሮ ንረክብ ኢና። ኣብ ስርዓተ ኣምልኾ ሓደ ናጻ ዝኾነ ርትዓዊ ኣተሓሳስባ ኢና እንረክብ። ንልቢ ዝሓድስ ዕርፍቲ ንረክብ። ኣብ ቅድሜና መለኮታዊ ጸጋ ከም ዘሎና ድማ ኣፍልጦ ንህብ። ኣብ ሓደ መንፈስ ቅዱስ ዝነብረሉ ውህደት ድማ ምንባር ንመሃር። ሰዋስው ስርዓተ ኣምልኾ ምስቲ ንሊጡርግያ ዝግባእ ምልክታትን ምሳሌታትን እተተሓሓዘ እዩ። ኣብ ካልኣይ ጉባኤ ቫቲካን ምቕዳስ ደቂ ሰባት ብህዋሳት ብዝረአ ትእምርትታት እዩ ዝግለጽ። ምስ ነፍሲ ወከፍ እዚ ትእምርትታት እዚ ድማ ብዝሰማማዕ መንገዲ እዩ ዝፍጸም። መዝገበ ሃይማኖት ካቶሊካዊት ቤተ ክርስቲያን ንዋጋ ዝምልክታት እዚ እውን ይምርምር። ትርጉሙ ኣብ ዕዮ ፍጥረትን ኣብ ባህሊ ደቂ ሰባትን እተመስረተ እዩ። እዚ ድማ ብፍጻሜታት ብሉይ ኪዳን እተገልጸን ምሉእ ብምሉእ ኣብ ሰብኣውነትን ዕዮ ክርስቶስን እተገልጸ እዩ። ምልክት ማይ ምሳልያዊ እዩ። ካብ መበቆል ፍጥረት ክሳብ ማይ ኣሂ፣ ካብ ምስጋር ቀይሕ ባሕሪ ክሳብ ዮርዳኖስ፣ ከምኡውን ክሳብ እቲ ካብ ጎኒ ክርስቶስ ዝውሕዝ ማይ፣ እዚ ዅሉ ድማ ኣብ ሞቱን ትንሣኤኡን ምጥሓልና ዝሕብር ምስጢራዊ ምልክት እዩ። ምልክትን ምሳሌን መብዛሕትኡ ግዜ ከም ተመሳሰልቲ ቃላት ጌርና ኢና እንጥቀመሎም። ከም ሓቁ እኳ ደኣስ ሓደ ምልክት ንሓደ ሓሳብ ጥራይ ዘይኮነስ ንብምልወቲ ስርዓት ትርጉምን ስነ ምግባራዊ ስርዓታትን ከመልክት ምስ ዝኽእል ምሳሌያዊ ተግባር እዩ ዝተሓሓዝ። በዚ ኸምዚ ንኣብነት ቅዱስ ማይ ክነጽግ ንከሎና ብዛዕባ እቲ ኣብ ጥምቀት እተቐበልናዮ ውህበትን ብዛዕባ እቲ ኣብ ክርስቶስ ሓድሽ ህይወት ንምርካብ ዘለና ቈራጽነትን ከም ብሓድሽ ይለዓዓል። ካልኣይ ምልክታት ብመሰረቱ ተግባራዊ እዩ።
بقدامنات حادة تقبار كم مخانو قلق الليلن لمدن تقبارات مالت كم من بركاخ ملكة سلام اللوات ويكا زيادات ألب زحتت ناي نفس وكف كدوسات مستيرات زا مسالة مسرطة وتقبارات يوزا ملكت لعلو خلو دماء مساليتات مستي زا قموغو قصاو باعتاتاتن مستوم مسؤو زراخبو سباتن بزتاحاز زخاء نايوانين سمعيت زفتر نلبن أمرون زتنكف كاموون حق اينا نايبيتا خريستيان ركبات كم زفترن يقبر رسالي كانبا باسات فرانشيسكو ابتا حاسسكو لبواتكم وطبل هاواريا وملختم نتي رومانو غاردين زهابو مغلسي بمسمما اتقداماي علاماناي لطرقياوي سنمعبيا دك سبات كم داقم مسالي كخونو زخلوميو كبلو غليزوم بسرعات عملخو كنم مهارن نصباقي صنبلاتنا بتنك عفنت نمعك عبن بزي هاوري كنكنا خنون نقزار سنادما نابحاك اينا مباعتا مستيرات كنوفي كنفقد لنا تمكروه ياون منفساون لي ترقيا مسقبو تمهرت مباعتا مستيراتن تمهرت خرستوسن التسنية كخوون عب كلهم دك سبات دما نتيمس عملاخ نمرخاب كفوت مخوان زبل رتعاويات حساسبا مستيرا سقاوي نملباس نملو سبعاون نتمالت نمنفسن نفسن سقام بمستافت راي كفتسام كمزخيل نمنقاح اتزبالس امنجيو موسيقى

ክቡራትን ክቡራንን ሰማዕትና ስለመከታተልኩም ናማስገን መደባትና ብጃካ ብሬድዮ ፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍኤርትረ ኣቢልኩም ክትከታተሎ ከም እትኽእሉን ከምኡውን ናይ ኢሜይል ኣድራሻና tigrino @spc.va ምዃኑ ንሕብር። ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ነፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። يتبارك يسوس كريستوس لاوليتور يسوس كريستوس

ዝለዕለዋ ቤት ፅሕፈት ኣብ ምልዋጥ ሓበሬታ ምምዕባል ኣግመስረተ ስለ ዝኾነ ምስ ዝለዕለዋ ቤት ፅሕፈት ኣብ ምልዋጥ ሓበሬታ ምምዕባል ኣገባባት ምክልኻል ምድላው ዓመታዊ ፀብፃብን መደባት ምቋምን ብቐረባ ዝተሓባበር እውን ምዃኑ ኣብ ዝተዋበ ጋዜጣዊ መግለፂ ከም እተሰመረሉ ዜና ቫቲካን ኣፍሊጡ እቲ ሽማግለ ኣይመሓድርን እዩ እንታይ ደኣ ንኣገልግሎት ኩርያ ናብ ቁላይት ቤተ ክርስትያን ንምምራሕ ይሕግዝ ከባብያዊ ሓላፍነትን ብቕዓትን ዝተፈላለዩ ናይ ቅድስቲ መንበር ላዕሎት ኣባይቲ ፅሕፈት ብምስፋሕ ካብቲ እቲ ጳጳሳዊ ሽማግለ ሓለዋት ሕቱድ መቐልዑ ንተቓላዕትን ዝቐረቡ ምዕባለታት ንናይ ከባቢ ኣብያተ ክርስትያናት ኣብ ምምዕባል ናይ ምክልኻል ማዕቅፍን ምድንፋዕን ርጉኡን ተበፅሐን ስርዓታት ፀብጻብ ከምኡውን ንግዳት ወይ ዝድሓኑ ዝቕበሉ ዝሰምዑን ዘሰኒውን ናይ መስምዒ ማዕከላት ከምኡውን ዕቃቤ ምስጢር ውልቃዊ መረዳእታን እናሓለወ ዝገብሮ ዘሎ ቀጻሊ ደገፍ ጐሊሑ ዝረአይ ምዃኑ ኣብቲ ዝተዋህበ ጋዜጣዊ መግለፂ ከም እተሰመረሉ ዜና ቫቲካን የመላኽት ጳጳሳዊ ሽማግለ ሓለዋ ትሕት ዕድመ ቆልዑን ተቓላዕትን ዘቕርቦ ዓመታዊ ፀብጻብ ፖሊሲታትን ኣገባባትን ምክልኻል ቤተ ክርስትያን ናይ ምድላው ሓላፍነት እውን ኣስተብሂሉ እቲ ፀብጻብ ካብ ናይ ቅዱስ መንበር ላዕሎት ኣባይቲ ፅሕፈትን ኩርያ ሮማናን ከባብያዊ ኣብያተ ክርስትያናዊ ኣካላትን ዝረኽቦ ኣበርክቶ ዘተቓልል ኮይኑ ኣብ መንጎ ዝተረጋገፁ ሕግታትን ዝተኣወጀ ኣሰራርሓ ዝተረኽበ ሓበሬታ ስርዓታዊ ጉዳያትን ለባዋታትን ፈልዩ ብምቕራብ ኩነታት ምክልኻል ኣብ ኩላዊቲ ቤተ ክርስትያን ሙሉእ ስእሊ ንምቕራብ ዝዓለመ እዩ ርእሰ ሊቃነ ጳጳሳት ልዮን መበል 14 ሓለዋት እቲ ዕድመ ቆልዑን ተቓላዕትን ሰባትን መሰረታዊ ሓላፍነት ቤተ ክርስትያን ምዃኑ ብተደጋጋሚ ኣረጋጊፆም እዮም እቲ ዝተመሓየሸ ሕግታት ነዚ ቃል ኪዳንን ተወፋይነትን እዚ ደጊሙ ከም ዘረጋግፅን ኣብ መላእ ዓለም ንዝካየደ ፃዕርታት ምክልኻል ትዕድመ ቆልዑን ተቓላዕቲ ሰባትን ኣብ መሕያል ንናይ ከባቢ ኣብያተ ክርስትያን ምስናይ ዘለዎ ተልእኮ ከም ዝድግፍን እቲ ጳጳሳዊ ሽማግለ ሓለዋ ትዕድመ ቆልዑን ተቓላዕትን ሰባት ኣብ ዝሓቦ መግለፂ የረጋግፅ ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ ይትባረክ ኢየሱስ ክርስቶስ ላውሌቱር ኢየሱስ ክርስቶስ

ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን አሰናዳት መደብ ቋንቋ ትግረኛ ሰላምታና ነቕርብ። ናይ ሎሚ ዕለት 15 ሰነ ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንህየንተ ናይቲ ብዛዕባ ጉዳያት ምሉእ ሰብኣዊ ምዕብልና ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ንብፁእ ካርዲናል ማይክል ቸርንን ንርእሰ ብሔር ሪፓብሊካዊት ሃገረ ደቡብ ኮርያ ልየን ሚዩንግን ሰዓብቱን ንህየንተ ናይቲ ብዛዕባ ስብከተ ወንጌል ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ንብፁእ ካርዲናል ኣንቶኒዮ ታግለን ንተወከልቲ ጠበቃ ፌደሬሽን ኣይሁዳውያን ከተማ ኒውዮርክን ንነጋድያን ካቶሊካዊት ቤተ ክርስቲያን ስርዓት ሲሮ ማላንካራን ተቐቢሎም ከም ዘዘራርቡን ቃለ ማዕዳ ከም ዝለገሱን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 15 ሰነ መደፈነወና ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ሰንበት ኣብ ጸሎት መላከ እግዚኣብሔር ዘካፈልዎ ኣስተንትኖ ቃል ኣምላኽን ቃል ቅዱስነቶም ድሕሪ ጸሎት መላከ እግዚኣብሔርን ቅዱስ ኣቦና ብምኽንያት 10ይ ዓመት ዓለም ለኻዊ መዓልቲ ድኻታት ዘመሓላለፍዎ መልእኽቲ ርእሰ ሊቃነ ጳጳሳት ሓድሽ ሜትሮፖሊሳዊ ሊቀ ጳጳሳት ካቶሊካዊት ቤተ ክርስቲያን ኢትዮጵያ ከም ዝሰየሙ ናይ ቅድስቲ መንበር ብዛዕባ ጉዳያት ካህናት ዝሃሊ ላዕለዋይ ቤት ጽሕፈት ህየንተ ብፁእ ካርዲናል ላዛሩስ ምእንቲ ሰላምን ዕርቅን ኣብ ሓውሲ ደሴት ኮርያ ዘዕረግዎ መስዋዕተ ቅዳሴ ኣብ ደቡባዊ ሊባኖስ ዝርከባ ንሰለስተ ዓድታት ዘቕንዐ ብሃዋርያዊ ልኡኽ ቅድስቲ መንበር ዝተመርሐ ሰብኣዊ ሓገዝ ዘጋጥሞ ዘሎ መሰናኽላት ጳጳሳዊ ሽማግለ ሓለዋ ትሕቲ ዕድመ ህፃናት ካብ ርእሰ ሊቃነ ጳጳሳት ልዮን ዝተቐበሎ ሓድሽ መምርሒ ኣብ ሃገረ ፊሊፒንስ ዘጋጠመ ርእደ መሬት ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 15 ሰነ 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታ ናይ ብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላከ እግዚኣብሔር ኣብ ዝለገስዎ ኣስተንትኖ ቃል ኣምላኽ ጸጋ ኣምላኽን እቲ ናይ ነፍሲ ወከፍ ክርስቲያን ንምሕረት ኣምላኽ ናብ ኩሎም ደቂ ሰባት ናይ ምክፋል ተልእኾን ኣማእኪሎም ኣስተምሃሩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ቅርዓት ቅዱስ ጴጥሮስ ምስ ምእመናንን መንፈሳውያን በጻሕትን ኣብ ዘዕረግዎ ጸሎት መላከ እግዚኣብሔር ኣስተንትኖ ቃል ኣምላኽ ለጊሶም ቅዱስነቶም ኣብቲ ብዛዕባ ናይ ዕለቱ ንባብ ወንጌል ዘካፈልዎ ኣስተንትኖ ጐይታናን መድሓኒናን ኢየሱስ ክርስቶስ ነቶም እተጨነቑን ረዳእ ዘይብሎምን ህዝቢ ምስ ረኣየ ከም ዝደንገጸሎም ገሊጾም ወዲ ኣምላኽ ንደቂ ሰባት ይርእዮም ጾሮም ይስከም ነቲ ዝወርዶም ጭቈናን ንብርታዓኦም ከም ዘህስስ ዝገብር ዓመፅን ይርእዩ በሉ ንቑስሊ ውግእን ባዶነትን ሓሻሽነትን እውን ይርእዩ ነቶም ናብ ደረጃ ጭምብል ዝወርዱ ገጻትን ንስድራ ቤት ብእከይ ዝበታትንን ንመንሰያት ከዓ ብናይ ሓሶት ሓሳባት ዘታልልን ኩነታት ይርእዩ ጐይታናን መድሓኒናን ኢየሱስ ክርስቶስ ከም ዝርእየናን ከም ዘፍቅረናን እውን ብምግላጽ ርእሰ ሊቃነ ጳጳሳት ኣበስተንትንኦም ርሕራሐኡን ሕውነታዊ ምቅርራቡን መግለጽ ናይ ትበጃና ንክኸውን ዘለዎ ባህጊ ምዃኑ እውን ኣስተንተኑ ጐይታናን መድሓኒናን ኢየሱስ ክርስቶስ ከም ጓሳ ዘይብለና ባጊዕ ዝመስሉ ብዙሓት ሰባት ስለ ዝረኣየ ንደቂ መዛሙርቱ ንዅሎም እቶም ዝሳቐዩ ሰባት ምጽንና ኣምላኽ ከብጽሑሎም ናብ መላእ ዓለም ለኣኹም ርእሰ ሊቃነ ጳጳሳት ኣስዒቦም ከም ክርስቲያን መጠን ዕዮና ጸበባ ኣብ ዘለዎ ሓልዮታዊ ኣገልግሎት ኣብ ጸበባ ተስፋ ኣብ ዘይምትእምማንካ እምነት ምምጻእ ምዃኑ ገለጹ። ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ወንጌል ነቶም ካብ ጴጥሮስ ክሳብ ይሁዳ ኣስቆሮታዊ ዝነበሩ ቀዳሞት 12 ሃዋርያት ጠቒስዎም ኣሎ እዚ ኸዓ ሰዓብቲ ኢየሱስ እውን ከይተረፉ ኣሕሊፎም ክህብዎ ከም ዝኽእሉ ንምዝኽኻር እዩ። ይኹን እምበር ወንጌል ንዘመናት ዝሽፍን ህያውን ሓቅን ቃል ኮይኑ ይቕጽል ኣሎ ኵሉ ሳዕ ከም ሓደ ዓይነት ግን ከዓ ወትሮ ሓድሽን ሓራ ዘውፅእን እዩ። ወንጌል ምስ ተሰብከን ብሕይወት ምስ ተፈጸመን እከይ ከም ዝመሓላለፍ ሕማም ከምታ ናብ ወጋሕታ እትቕየር ለይቲ ከምቲ በቲ ዝተንሰአ ኢየሱስ ዝተሳዕረ ሞት ይፈርስ በሉ በዚ ኸምዚ ኣዒንቲ ኢየሱስ ብፍቕሩ ብምምላእን ነቲ ናጻ ውህበቱ ንምክፋልን ተልኾ ሃዋርያት ንኽቕጽል ብምምራሕን ነቲ ሓቂ የጽንዖ
ርእሰሊቃነ ጳጳሳት ወሲኾም ውህበት ኢየሱስ ካብ ኩሉ ንላዕሊ ስለ ዝኾነ ምሉእ ብምሉእ ብነጻ እዩ ዝወሃበና ወይ እንዕድጎ ኣይኮንን። እዚ ጸጋ እዚ ኣብዝሃሎናዮ ዘበለ ናብ ኢየሱስ ምእንቲ ክስሕበና ዘድልየና ዘበለ ዝኾነና እቲ ባህ ዘብል ስም ምሕረት ኣምላኽ እዩ። ኣብ መደምደምታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንክርስትያን ምእመናን ንድኻታት ኣብ ምግልጋልን ንፍትሒ ኣብ ምምስካርን ምሕረት ኣምላኽ ንዓለም ኣብ ምክፋል ናብ ዓለም ወንጌላዊ ተልእኾኦም ክፍጽሙ ኣተባብዕዎም። ነቲ ጐይታናን መድሓኒናን ኢየሱስ ዝጸውዓና ተልእኾ ብሓጐስን ብትብዓትን ምላሽ ምእንቲ ክንህበሉ እታ ምልእተ ጸጋ ረድኤት ቅዱሳን ዝኾነት ኑና ቅድስቲ ድንግል ማርያም

ጸሎት መልአከ እግዚአብሔር አብ ዝለገስዎ ቃል ሰላምታን ምሕጽንታን ብዛዕባቶም በተመንቅጥቃጥ ምድሪ ዝተጐዱን ዝሞቱን ሰባት 37 ዝኾኑ ሓዘኖም ገሊጾም ቅዱስነቶም ወሲኾም ምእንቲ ዅላቶም ምእንትቶም ግዳያትን ስድራ ቤቶምን ምእመናን ክጽልዩ ድማ ጻውዒት ኣቕሪቦም ነቶም ቅድሚ ሒደት መዓልትታት ብብርቱዕ ምንቅጥቃጥ ምድሪ ተጠቕዑ ህዝቢ ፊሊፒንስ ዘሎኒ ቅርበት ከረጋግጸሎም እደሊ እውን በሉ ምእንትቶም ዝሞቱን ስድራ ቤቶምን ምእንትቶም ዝቖሰሉን ምእንትቶም በዚ መዓት እዙ ዝሳቐዩ ዘለዉ ሰባትን እጽልለኹ ክብሉ ድማ ኣመልከቱ ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ካብ እተፈላለየ ክፍልታት ዓለም ብዙሓት ሓደስቲ ብፁኣን ከም እተረኽቡ እውን ብሓጐስ ኣበሰሩ ነቲ ሰበኻዊ ካህን ዝነበረ ብፁእ ኣባ ቬንቸስላኦ ድሮብላን ከምኡውን ብፁእ ኣባ ጆቫኒ ቡላ ካብ ሞራቪያ ዘኪሮም ብተወሳኺ ድማ ብፁእ ኣባ ጆቫኒ ስዊርክን 7 ብፆቱ ፖላንዳውያን ካህናት ሳሌዝያውያንን ከም ዝተረኽቡ ድማ ገለጹ ኩላቶም ሰማእታት ኮይኖም ብምሕላፎም ብፅእናኦም ተኣውጁ ኣሎ ከመይሲ ብምኽንያት እቲ ንክርስቶስ ዝነበሮም ተኣማንነት ግዳያት ስደትን ምልካዊ ስርዓትን እዮም ዝነበሩ ክብሉ እውን መስከሩሎም ርእሰ ሊቃነ ጳጳሳት ልዮን ወሲኾም ዝሓለፈ ቀዳም ኣብ ማቶ ግሮሶ ብራዚል ብፅእናዊ ተኣወጀ ብፁእ ላዛሬኖ ላቺንቲ ዝስሙ ኢጣልያዊ ካህን ልኡኽ ወንጌል ጠቒሶም እውን ንድኻታትን ነቶም ተነቀፍቲ ወገናት ከም እተጣበቐሎም ገለጹ ኣብነትን ኣማላድነትን እዞም ተባዓት መሰኻኽር ንተልኾ ካህናትን መላእ ቤተ ክርስቲያንን ይደግፍ እውን በሉ ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብ ሮማ ድሕሪ ምምላሶም ድሕሪ 2 መዓልቲ ካብ ዕለት 6 ክሳብ ዕለት 12 ሰነ ኣብቲ ዘካየድዎ ሃዋርያዊ ዑደቶም ብህዝቢ እስጳኛ ስለ ተገብረሎም ሰናይ እንግዶት ምስጋናኦም ገሊጾም ነቶም ብዓብይን ውዕውዕን ስምዒትን ተወፋይነትን እተቐበሉኒ ህዝቢ እስጳኛ ኣመስግኖም ኣለኹ በሉ ርእሰ ሊቃነ ጳጳሳት ኣስዒቦም ብፍላይ ንንጉስ ፊሊፕ ሻድሻይ ኣመስጊኖም ክቡርነቶም ድማ ንርእሰ ሊቃነ ጳጳሳት ኣብ ማድሪድ ሃንጎፋይ ቢሎም ከም ዝተቐበልዎምን ነቲ ኣብ ደሴታት ካናሪ ዝጸንሕሉ ናይ መወዳእታ መዓልትታት ከም እተሰናበትዎምን ድማ ጠቒሶም ነፋሪት ርእሰ ሊቃነ ጳጳሳት ገለ ቴክኒካዊ ጸገም ምስ ኣጋጠማ ድማ ንጉስ እስጳኛ ንርእሰ ሊቃነ ጳጳሳት ልዮን ናይ ብሕቲ ነፋሪቱ ክጥቀሙ ሓሳባቱ ኣቕረበ በዚ ከምዚ ድማ ዓርቢ ምሸት ርእሰ ሊቃነ ጳጳሳት ናብ ከተማ ሮማ ተመልሱ ነቶም ነዚ ሃዋርያዊ ዑደት ዘዳለዉ ብዙሓት ሰባትን ነቶም ምእመናንን ከምኡውን ንቅዱስ ኣቦና ንኽቕበልዎም ዝመርሕዎም ዝነበሩ ጳጳሳት ሃገር እስጳኛ እውን ኣመስገንዎም ርእሰ ሊቃነ ጳጳሳት ልዮን ኣብ መደምደምታ ብፍላይ ንግርማዊ ንጉስ የመስግኖ ንጳጳሳትን ንዅሎም ዝበጻሕክዎም ማሕበረሰብን ንመላ ቤተ ክርስቲያን ሃገር እስጳኛ ብፍቕሪ ኣመስግኖም ኣለኹ ኣምላኽ ወትሩ ንእስጳኛ ይባርኽ እውን በሉ ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንመበል 10 ዓመት ዓለምለኻዊ መዓልቲ ድኻታት ኣብ ዘመሓላለፍዎ መልእኽቶም እግዚኣብሔር መዕቆቢ ድኻታት ምዃኑ የስተንትኑ ንክርስትያን ምእመናን ድማ ነቲ ማእከላዊ ስፍራ ድኻታት እንደገና ክረኽቡን ንፍትሕን ሓድነትን ሰብኣዊ ክብርን ዘሎና ቆራጽነት ክምርምሩን ተማሕጺኖም ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቲ ብዕለት 15 ሕዳር 2026 ተዘኪሩ ዝውዕል መበል 10ይ ዓመት ዓለምለኻዊ መዓልቲ ድኻታት ኣመልኪቶም መልእኽቲ ኣመሓላሊፎም ርእሰ ሊቃነ ጳጳሳት ኣብ መልእኽቶም ነታ እግዚኣብሔር መዕቆቢ ድኻታት እዩ ዘርእስታ መዝሙር 14 ብምስትንታን እታ ኣብ ኢየሩሳሌም ዝነበረት ቤተ መቕደስ ድሕሪ ምዕናዋ ኣብ እተራእየሉ ዘደንቕ እዋን ከም እተጻሕፈትን እቶም ህዝቢ ብዛዕባ ህላዊ ኣምላኽ ከም እተጠራጠሩን ቅድሚ ሕጂ ተራእዩ ዘይፈልጥ ስጋውን ስነ ምግባራውን ጸበባ ከም ዘሕለፉን እተዘንቱ መዝሙር ምዃና እውን ገሊጾም ርእሰ ሊቃነ ጳጳሳት ኣብቲ ትማል ሰንበት ዕለት 13 ሰነ ዝወፀ ብበዓለ ቅዱስ እንጦንዮስ በዓል ፓዶቫ ኣብ ዘመሓላለፍዎ መልእኽቶም መዝሙር 14 ንነፍሲ ወከፍ ወለዶ ትዛረብ ከም ምዃና እውን ኣስተብሂሎም እቲ ኣብ ምእተውዛ መዝሙር ዘሎ ጥቕስታት ኣብ መንጎቶም ብጥበብ ዝዝምሩን ኣብ መንጎቶም ካብ ገዛ ርእሶም ዝዓቢ ከም ዘየልቦን ገይሮም ዝመላለሱን ፍልልይ ከም ዘሎ ትሕብር ምዃና እውን ኣመልከቱ እቲ ዘሕዝን ግና ሎሚ እውን እንተኾነ ብሰንኪ ዕቡይ ብልሽውና ዝመጽእ ማሕበራዊ ምጉዳል ፍትሒ ኣስፋሕፊሑ ከም ዘሎ ንርኢ ኢና እዚ ኸዓ ዘሕዝን እኳ እንተኾነ ኣድልዎ እውን ብጣዕሚ ገኒኑሎ ክብሉ ጸሓፉ
رسالیکان با پاسات اسعب بیلم از سعبینات مبزحتو گزه عبتو ماب بزوحات حبرت سب قطرام ناو سخز خیر زرلو دخاتات کم زود دغزرلوون استنتینو